አላልከኝማይ እንኳን ልትሞትልኝ ታመምክልኛይ እናና የለን ቁጭ ብዬ ግራዋ ቁጭ ብዬ ግራዋ ቁሜ ኮሶ ጠጣ